ጦሻና ወጣት ፊዜ ኳጣና ወጣት ፊዜ ኳጣና ኳጡን ዱን ዕደና ዕደዑን ዱን ኳጣና ዕደዑን ዱን ኳጣና ኪቤ አረብ ዲር ፖየዝ